ክርሽኑ አንተማር ዲዮስ ሹቀሽሪ ሩጫባል ሹዮም ቹወና በርማኖስ ከተክንታኩቢ ኪያ ቢኹንቀ ቀኑ ጫባል ቸወ